0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች፣ እንደምን አላችሁ? የዛሬው ስርጭታችን ነው ተጀመረ። ስርጭቱን በማስተናበር እኔ ዮሐንስ ገብረ እግዚአብሔር አብሬያችሁ ቆያለሁ። መልካም ቆይታ። ስርጭታችን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ይደመጣል። በኢንተርኔት ለምትከታተሉን ደግሞ የተለያዩ አማራጮች አሉን። DW አምሃሪክ በተባለ መተግበሪያ፣ በዚሁ አድራሻችን ደግሞ በፌስቡክ፣ ዩቲዩብ እና በቴሌግራም አማራጫችሁ የቀጥታ ስርጭታችን ማዳመጥ ትችላላችሁ። ያለም ዜና ሽዋዬ ለገሰ ታስደምጠናለች። ከዜናው ቀጥሎ በሚቀርበው የዜና መጽሔታችን የኦሮሞ ፌዴራሊስት ኮንግረስ የእስካሁኑ የምርጫ ውጤትን ተከትሎ የሰነዘረው ትችት፣ ነዋሪዎች ከአሸናፊው ፓርቲ ምን ይጠብቃሉ የሚል ከሐዋሳ የተጠናቀረ ዘገባ፣ ሳውዲ አረቢያ 4 ኢትዮጵያውያንን በሞት ቀጣች፣ 1655 ዜጎች ደግሞ በምህረት እንዲለቀቁ ተደረገ የሚል ደግሞ ይቀጥላል። ለአሜሪካውያን የኢቦላ ማገገሚያ ማዕከል ኬንያ ውስጥ መገንባቱ ያስነሳው ተቃውሞ ሌላው ዘገባችን ነው። በመጨረሻ ደግሞ የአውሮፓ ህብረትና ደቡብ ኮሪያ የሰሜን ኮሪያና ቻይና ጉባኤዎች የሚሉ ርዕሰ ጉዳዮች እንዳስሳለን። ሳምንታዊ ከወጣቶች ዓለም በረንዳ ላይ ቡና የሚያፈላ ወጣት እንግዳ አድርጓል። ቀዳሚው የዓለም ዜና ነው። ሸዋዬ ለገሰ
0: የዲደብሊው ዜና።
2: እንደምናመሻችሁ። በመጀመሪያ ዋና ዋና ዜናዎቹ፣ በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የተመራ የልዑካን ቡድን ወደ መቀለ መጓዙ ተሰማ። የቡድኑ መሪ የጉዟቸው ዓላማ ሁኔታዎች እንዳይባባሱ አስቀድሞ ለማርገብ ነው ብለዋል። የትግራይ ክልል ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አዣንስ ፍራንስ ፕረስ ዘገበ። ላክራይ ለተሰኘ ጋዜጣ የምትዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን አሾልካ ወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። የኢራን ባለስልጣናት በበኩላቸው ጠላቶቻችን ያሏቸው አሜሪካና እስራኤል ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ዜናው በዝርዝር። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የተመራ የልዑካን ቡድን ወደ መቀለ መጓዙ ተሰማ። በቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎን ኦባሳንጆ የሚመራው የህብረቱ የልዑካን ቡድን በዚህ ጉዞ ከህወሓት ባለስልጣናት ጋር መወያየቱን ትግራይ ቴሌቪዥን ዘግቧል። ኦባሳንጆ የጉዟቸውን ዓላማ ለቴሌቪዥኑ ሲናገሩ ነገሮች አሁን ካሉበት አልፈው እንዳይባባሱ ቀድሞ በመገኘት እንዴት ነው ሁኔታዎችን የማርገብ ሂደትን የምንጀምረው የሚለው በግልጽ ለመረዳት መሆኑን አመልክተዋል። የኢኮኖሚ እድገቱ እንዲቀጥል፣ በዚች ሀገርም ሰላምና ጸጥታ እንዲሁም መረጋጋት እንዲኖር ህብረቱ እንደሚፈልግም ተናግረዋል። የአፍሪካ ህብረት ከፍተኛ ልዑካኑ በመቀለ ቆይታቸው ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል እንዲሁም ከአምባሳደር አዲስ አለም ባሌማ ጋር መነጋገራቸው ተገልጿል። አምባሳደር አዲስ አለም ባሌማ በበኩላቸው የልዑካኑ ጉብኝት በሁለቱ ወገኖች መካከል የተቋረጠውን ግንኙነት ለማደስ እንደ አዲስ ያገረሸውን ውጥረትም ለማርገብ ያለመ መሆኑን ተናግረዋል። የአፍሪካ ህብረት ልዑካኑ ከመቀለ መልስ ከፌዴራል መንግስት ጋር ይነጋገራሉ ተብሎ ይጠበቃል። ከአራት ዓመታት በፊት በፌዴራል መንግስትና በህወሓት መካከል ተቀስቅሶ ለሁለት ዓመት በሰሜን ኢትዮጵያ የዘለቀው ጦርነት በአፍሪካ ህብረት አደራዳሪነት በፕሪቶሪያ ስምምነት መቆሙ ይታወሳል። የትግራይ ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አዣንስ ፍራንስ ፕረስ ዘገበ። የዜና አውታሩ የህወሓት ባለስልጣናት ዛሬ ሰጡኝ ባለው ምላሽ ፌደራል መንግስት በድጋሚ ጦርነት ለመክፈት ያቀረበው ምክንያት ነው ማለታቸውን ገልጿል። የአፍሪካ ጉዳይ ሚኒስትር ጌታቸው ረዳ እንዲሁም የደህንነት ኃላፊ ሬድዋን ሁሴን ላልጃዚራ የህወሓት ጽንፈኛ ቡድኖች በመጪ ቀኖች በፌደራል መንግስት ላይ ጥቃት መሰንዘር ፈልገዋል ማለታቸውን የዜናው ታሩ ጠቅሷል። ስለ ጉዳዩ ያነጋገራቸው የህወሓት ምክትል ሊቀመንበር አማኑኤል አሰፋ በበኩላቸው በትግራይ ላይ ጦርነት መክፈት የፈለጉ ይመስለኛል፣ ይህንንም እንደ ምክንያት ለዓለም አቀፉ ማህበረሰብ ማቅረብ ፈልገዋል ማለታቸውን ገልጿል። አክለውም ፌደራል መንግስት ህወሓት ከኤርትራ ጋር የተቀራረበ ነው ሲል መክሰሱንም አስተውሷል። መንግስት ህወሓትን ከፖለቲካ ፓርቲነት ማገዱን ያስተዋወሰው ዘገባው በትግራይ ክልል 7ኛው ጠቅላላ ምርጫ ለመካሄዱንም ጠቅሷል። ላክራ ለተሰኘ ጋዜጣ የምትዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የ30 ዓመቷ ጋዜጠኛ አውግስቲን ፓሲሊ ከጎርጎሮሳዊ 2023 ዓ ም ጀምሮ ኢትዮጵያ ውስጥ ስትሰራ የነበረች ሲሆን የተባረረችበት ምክንያት በባለስልጣናት ግልጽ እንዳልተደረገ አዣንስ ፍራንስ ፕሬስ ዘግቧል። የጋዜጣው የውጭ ጉዳይ ዘርፍ ኃላፊ ቶማስ ሆፍኑንግ ለዜናው ታሩ ዘጋቢዋ ስራዋን ስትሰራ መቆየቷን ገልጸው የጣሰችው ህግ ባለመኖሩ መባረሯ እንዳስገረማቸው ተናግረዋል። ድርጊቱንም የማይደራደሩበት በፕሬስ ነጻነት ላይ የተፈጸመ ጥቃት ነው ማለታቸውን ዘገባው ጠቅሷል። አዣንስ ፍራንስ ፕሬስ ኢትዮጵያ በገለልተኛ መገናኛ ብዙሃን ላይ የምትወስደውን እርምጃ ማጠናከሯን አመልክቷል። በጎርጎሮሳዊ 2018 ዓ ም አብይ አህመድ ወደ ስልጣን በመጡ ሰሞን መገናኛ ብዙሃን ላይ የነበረውን ጫና ረገብ ብሎ እንደነበር ያስታወሰው ዘገባው ብዙም ሳይቆይ ወከባው መቀጠሉን ጠቅሷል። 130 ሚሊዮን ገደማ ህዝብ እንዳላት የሚገመተው የአፍሪቃ ቀንድ ሀገር ኢትዮጵያ የከፋ የፕረስ ነጻነት ሪከርድ ካላቸው ሀገራት አንዷ መሆኗንም አመልክቷል። ድንበር የለሽ የጋዜጠኞች መብት ተሟጋች ባወጣው በፕረስ ነጻነት ይዞታ መዘርዝር ከ180 ሀገራት ኢትዮጵያ 140ኛ ናት። የምታደምጡት የዶች በለ ዲደብሊውን ዜና ነው። በሱዳን ስልታዊት ከተማ ኤል ኦቤድ ላይ በተፈጸመ የሰው አልባ አውሮፕላን ድብደባ 23 ሰዎች መገደላቸውን አንድ የሰብአዊ መብት ቡድንና የአይን እማኞች ተናገሩ። ፈጥኖ ደራሽ ኃይል ፈጽሞታል በተባለው ጥቃት ሌሎች 19 ሰዎችም ተጎድተዋል። አንድ የከተማዋ ኗሪ የቤቶች ጣሪያ በኗሪዎች ላይ ወድቋል፣ አንዳንድ ቤቶች ሲታዩም ኗሪዎቹ የተረፉ አይመስልም ማለታቸውን አዣንስ ፍራንስ ፕረስ በዘገባው ጠቅሷል። ጥቃት የተፈጸመባት ከተማ የሰሜን ኮርዶፋን ዋና ከተማ ስትሆን በከፊል በፈጥኖ ደራሹ ኃይሎች ለወራት ተከባ መቆየቷ ተገልጿል። የሱዳን ኃይሎች ጎራ ለይቶ መዋጋት ከጀመሩ ወዲህ የሰው አልባ አውሮፕላን ጥቃት ተባብሶ መቀጠሉ ነው የተዘገበው። ትናንት የወጣው መረጃ እንደሚለው ጥቃቱ ሱዳን ውስጥ ጦርነቱ ከተጀመረ አንስቶ ከተፈጸሙት ከፍተኛ ጉዳት ያደረሰ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሾልካ አወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። ፕሬዝዳንቱ ትሩዝ በተሰኘው ማህበራዊ ድረገጻቸው ባሰፈሩት መልእክት የተናገሩት ነገር ስለ ስምምነት ያላቸውን ደካማና አሳዛኝ ገለጻን ጨምሮ ከእውነታው ጋር ምንም ግንኙነት የለውም ያሉ ሲሆን አብረዋቸው ሊሰሩ የማይገባ ጨዋነት የጎደላቸው ናቸው ሲሉ ዘልፈዋል። ከነዚህ ጋር በመተማመን መስራት አይቻልም ሲሉም አጣጥለዋል። ትራምፕ ትናንት ኢራን ላይ አዲስ ጥቃት ለመፈጸም የታቀደውን የሰረዙት ስምምነት ላይ በመደረሱ እንደሆነ ተናግረው ነበር። የኢራን ባለስልጣናት በበኩላቸው የተባለው ስምምነት ቴህራን ለጠየቀችው ብዙ ነገር አያመጣም ማለታቸው ተዘግቧል። ይህ በእንዲህ እንዳለም አንድ ከፍተኛ የኢራን ሃይማኖታዊ መሪ ዛሬ ለአርብ ጸሎት ለተሰባሰቡ አማንያን ጠላቶቻችን ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ትራምፕና የእስራኤሉን ጠቅላይ ሚኒስትር በስም በመጥራትም ማስጠንቀቂያ አስተላልፈዋል።
3: ቴህራን ቢቡኢ ቢነታሚያ ኦሚቡኢ ለትራምፕና ኔትንያሁ እንዲህ እንላለን አንዲት አነስተኛ ስህተት በተሳሳቱ በጣም ጠንካራ ጥፊ ተቀበላላችሁ ይጣላት የድርድር ቋንቋ አይገባውም የተኩስ ማቆም ቋንቋም አይገባውም የሚረዳው የኃይል ቋንቋ ነው ፈጣሪ መስገን ታጣቂ ኃይሎቻችንን የጉልበትን ቋንቋ አሳይቷቸዋል ይህን ማድረግን ይቀጥላሉ
2: ፖርቱጋል በሚካሄደው ዓለም አቀፍ የባለሙያዎች ጉባኤ ለመገኘት የተዘጋጁ የአፍሪካና የእስያ አዋላጆች ቪዛ መከልከላቸውን አዘጋጆችና ጋባዦቻቸው ተናገሩ። በአመት አንዴ የሚካሄደው ዓለም አቀፍ የአዋላጆች ኮንፌዴሬሽን የፊታችን እሁድ ፖርቱጋል ላይ ይጀምራል። በዘንድሮ ጉባኤ በአመት 260 ሺህ የሚደርሰውን የወላጆችና የጨቅላ ህጻናት ሞት መቀነስ ላይ የሚያተኩር እንደሆነ ነው የተገለጸው። ባለሙያ ወላጆች በዚህ ጉባኤ እንዳይገኙ እንቅፋት መፈጠሩ በዚህ ዘርፍ እየታየ ያለውን ለውጥ አደጋ ላይ እንደሚጥል አዘጋጆቹ ለአጃንስ ፍራንስ ፕሬስ ገልጸዋል። የቪዛ ክልከላው ባለቀ ሰዓት መከሰቱ የተገለጸ ሲሆን ችግሩ ከፍተኛ ጫና ካሳደረባቸው ከሁለቱም ክፍለ ዓለማት 20 የሚሆኑ ቁልፍ ተናጋሪዎች በጉባኤው እንዳይገኙ ማድረጉን ዘገባው ጠቅሷል። የቀድሞዋ የረጅም ርቀት ሯጭ አትሌት ጉዳፍ ጸጋዬ ለወራት በሩጫ እንዳትሳተፍ ታገደች። እገዳው ለአራት ወራት እስከ መጪው መስከረም 20 ቀን ድረስ የሚዘልቅ ነው። ምክንያቱ አበረታች እጽ ምርመራው ያስገኘው ውጤት መሆኑን የጀርመን ዜና ወኪል ዲፒኤ ገልጿል። የአትሌቲክ ታማኝነት ክፍል ዛሬ ይፋ እንዳደረገው አትሌቷ ከውድድር ውጪ ባለፈው ታህሳስ ወር በተደረገላት ምርመራ የተከለከለ አበረታች ንጥረ ነገር በምርመራ ተገኝቶባታል። ጉዳፍ የምርመራውን ውጤት ያልተቃወመች ሲሆን የታዘዘላት መድኃኒት መሆኑን የሕክምና ማስረጃዎቿን በማቅረብ አሳይታለች። መረጃዋን በመመልከትም የዓለም አትሌቲክስ ለሕክምናዋ እንድትጠቀምበት ቢፈቅድላትም ጸረ አበረታች እጽ ተቋም ግን እንዳልተቀበለው ነው የተገለጸው። ሆኖም ሁለቱ ተቋማት በመግባባት የገዳውን ጊዜ እንዳሳጠሩት የዜና አውታሩ አመልክቷል። ይህ ዶቼ ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ተመራ የሉካም ቡድን ወደ መቀለ መጓዙ ተሰማ። የቡድኑ መሪ የጉዟቸው ዓላማ ሁኔታዎች እንዳይባባሱ አስቀድሞ ለማርገብ ነው ብለዋል። የትግራይ ክልል ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አጃንስ ፍራንስ ፕሬስ ዘገበ። ላክራ ለተሰኘ ጋዜጣ የምዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሾልካ ወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። የኢራን ባለስልጣናት በበኩላቸው ጠላቶቻችን ያሏቸው የአሜሪካና እስራኤል ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ዜናው በዚሁ አበቃ።
1: ለዓለም ዜናው ሽዋዬ ለገሰን አመሰግናለሁ። በቀጥታ ወደ ዜና መጽሔታችን እናልፋለን።
0: የዜና መጽሔት
1: ቀዳሚው የዜና መጽሔታችን ርዕስ የቀጠለው የምርጫ ውጤት ገለጻና ኦፌኮ የሰነዘረው ትችት ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ በድህረ ምርጫ ውጤት ማሳወቅ ስራውን በመቀጠል የቀረቡለትን የፖለቲካ ፓርቲዎች ቅሬታንም እየተመለከተ እንደሚገኝ አስታውቋል። የምርጫ ውጤት ተንተርሶ መግለጫ ያወጣው የኦሮሞ ፌዴራላዊ ኮንግረስ በመጻሩ ኦፌኮ ነጻና ፍትሃዊ ምርጫ ስለመካሄዱ ጠንከር ያለ ጥያቄ በማንሳት የኢትዮጵያ ውስብስብ የፖለቲካ ቀውሶች በዚህ መንገድ አይፈታም ሲል አቋሙን ገልጿል። ኦፌኮ በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችን አካቶ በሀገሪቱ ውስጥ ያሉትን ሁሉንም የፖለቲካ ኃይሎች በማሰባሰብ በድርድር ላይ ለተመሰረተ አዲስ የፖለቲካዊ ስምምነት ፍኖተ ካርታ መሰረት እንዲጣልም ጠይቋል። ሲዩም ጌቱ
4: ከየምርጫ ክልሎች ወደ ማዕከል የሚመጡትን የምርጫ ውጤቶች ተቀብሎ በትክክል የተቀመጡት ለመሆናቸው በማጣራት የማረጋጋት ስራውን አጠናክሮ መቀጠሉን ትናንት ሐሙስ ማምሻውን ለጋዜጠኞች በሰጠው መግለጫ የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ለዚህ ስራ የተመደቡ ሰራተኞች እየሰሩበት መሆኑን አስታውቋል። ቦርዱ የስራ ሂደቱን ለጋዜጠኞች ካስመለከተ በኋላ መግለጫ የሰጡት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ
5: እንግዲህ እንዳያችሁት በዚህ የማጣራት ሂደት ከየምርጫ ክልሉ የሚመጡት ውጤቶች የሚቀበል የስራ ክፍል አለ። ያ ስራ ክፍል ተቀብሎ ወደ ማረጋገጫ ስራ ለሚሰጡት ባለሙያዎች ይቀርባል። እነዛ ባለሙያዎች ደግሞ አጣርተው ወደ ኦዲት ክፍል ይልኩታል። ኦዲት ክፍል ደግሞ በህጉ መሰረት መርምሮ በአረጋጋጮቹ በኩል ለቦርዱ እንዲቀርብ ይደረጋል ማለት ነው።
4: በሐሙስ አመሻሹ ጋዜጣዊ መግለጫ ምርጫው ከተካሄደባቸው 1139 ምርጫ ክልሎች ውጤቶች አሁን ላይ ከ8 የኃይለ ምርጫ ክልሎች ውጤት በስተቀር 1131 ውጤቶች ወደ ማዕከል መምጣታቸውንም አረጋግጠዋል። ወደ 120 የምርጫ ክልሎች ላይ በተለያዩ የፖለቲካ ፓርቲዎች የቀረበው ቅሬታ በቦርዱ የህግ ባለሙያዎች እየታየ እንደሚገኝም ቦርዱ በመግለጫ አብራርቷል። እነዚህ ቅሬታ የቀረበባቸው የምርጫ ክልሎች ተጣርተው እልባት ሳያገኙ የእነዚህ የምርጫ ክልሎች ውጤት ይፋ እንደማይደረግም የገለጹት ወይዘሮ ሜላት ወርቅ ኃይሉ
5: እስከዛሬ 148 ምስክሮች የምስክርነት ቃላቸውን ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እነዚህ ባለሙያዎች ያንን ስርዓት ጠብቀው ምስክርነት እየሰሙ የሰነድ ማስረጃ የሚያጣሩ ይሆናል። እንግዲህ የመጨረሻ ውሳኔ ሰጪው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው።
4: ቦርዱ አሁን ወደ ማዕከል መጥተው የማጣራት ስራ ተደርጎባቸዋል የተባሉትን ውጤቶች ግን ከስር ከስር ይፋ ማድረጉን ቀጥሏል። ቀደም ሲል በተከታታይ 2 ቀናት ይፋ ከተደረጉ የ46 ምርጫ ክልሎች ውጤት በተጨማሪ ትናንት ሐሙስ ማምሻውን 32 የምርጫ ክልሎች ከጠቅላላው 1139 ምርጫው ከተደረገባቸው የምርጫ ክልሎች የ76 ምርጫ ክልሎች ውጤትን ይፋ አድርጓል። በአዲስ አበባ የህዝብ ተወካዮች ምክር ቤት ምርጫ ክልል 18 ገዢው ብልጽግና ፓርቲ ባልተሳተፈበት ነገር ግን በርካታ ተቃዋሚ የፖለቲካ ድርጅቶች እጩዎቻቸውን ባቀረቡበት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ኢዮብ መሳፍንት ከፍተኛውን ድምፅ በማግኘት የፓርላማ መቀመጫቸውን ያረጋገጡበት ውጤት ተጠቃሽ ነው። በቤኒሻንጉል ጉሙዝ ካማሺ የምርጫ ክልል ከጉሙዝ ህዝብ ዴሞክራሲያዊ ንቅናቄ ለህዝብ ተወካዮች ምክር ቤት የተወዳደሩት መኮንን ጎላሳ፣ ለድሬዳዋ ከተማ ምክር ቤት ረመዳን መሐመድ ከአዲስ ትውልድ ፓርቲ ጀማል ኡመር እና አብዱላይ ፋራ ከነጻነትና እኩልነት ፓርቲ መቀመጫ ካገኙ የተፎካካሪ ፓርቲ እጩዎች ተጠቃሽ ናቸው። በሌላ በኩል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በውጤት ማሳወቅ ምዕራፍ ላይ የሚገኘውን 7ኛ የኢትዮጵያ ጠቅላላ ምርጫን ክፉኛ ነቅፎ ባወጣው መግለጫ ምርጫው በመሰረታዊ ግድፈቶች የተሞላና የዜጎችን የመምረጥ መብት በነፈገ ሁኔታ የተካሄደ ነው ብሎታል። ምርጫው ፍትሐዊና ዲሞክራሲያዊ እንደነበር የገለጹትን የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎችን የዲሞክራሲን መርህ ያቃለለ ሲል ክፉኛ የነቀፈው ኦፌኮ በኢትዮጵያ ምርጫ መካሄዱን በበጎ በመመልከት መግለጫ ያወጣውን የአውሮፓ ህብረትንም አጣጥሏል። የፓርቲው ሊቀመንበር ፕሮፌሰር ምራ ጉድና ለዶይቼ ቬለ በሰጡት አስተያየትም
6: ይመጣል አይመጣም፣ ምርጫ አሁን በተካሄደበት መንገድ ዲሞክራሲያዊ ስርዓት ይወለዳል አይወለድም፣ በስነ ስርዓት መዝነን ምርጫ ይቅርና ቅርጫ እንኳን እንደማይሆን አስልተን ወጥተናል።
4: የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በጸጥታ ችግር ምክንያት ምርጫ ስላልተደረገባቸው አካባቢዎች እጣ ፈንታ ትናንት ማምሻውን በሰጡት ጋዜጣዊ መግለጫ ላይ ተጠይቀው
5: ምርጫ ያልተደረገባቸው አካባቢዎች እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታውን መኖራቸውን እየገመገመ እያየ ሁኔታዎች ሲመቻቹ ምርጫውን ያካሄዳል።
4: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ሁለተኛው ዘገባችንም ምርጫ ላይ ነው የሚመለከተው፣ ወደ ሐዋሳና ወላይታ ሶዶ ይወስደናል። በሐዋሳና ወላይታ ሶዶ ከተማ በምርጫው የተሳተፉ ነዋሪዎች አሸናፊ የሚሆነው ፓርቲ ከወዲሁ መሠረታዊ የሚባሉ ችግሮቻቸውን እንዲፈትላቸው ጠየቁም። የሐዋሳው ወኪላችን ሸዋንግዛው ወጋየው ያነጋገራቸው ነዋሪዎች በምርጫው የሚመሰረተው መንግስት የኑሮ ውድነትን ለማቃለልና የጸጥታ መደፍረሶች ላይ ትኩረት ሰጥቶ እንዲሰራ እንደሚፈልጉ ገልጿል። አንድ አስተያየት ሰጪ መንግስት ኮሪደር የሚለውን ትቶ መጀመሪያ ሰው የሚበላውንና የሚጠጣውን ነገር ቢያስተካክልልን ሲሉ ተደምጧል። ዝርዝሩ እንደሚከተለው ይቀርባል።
7: የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 የተካሄደውን 7ኛው ጠቅላላ ምርጫ ተከትሎ የየአካባቢው ውጤቶችን ይፋ እያደረገ ይገኛል። በምርጫው የተሳተፉ ነዋሪዎች አሸናፊ የሚሆነው ፓርቲ ከወዲሁ መሰረታዊ የሚባሉ ችግሮችን ይፈታል የሚል ተስፋ እንዳላቸው ይናገራሉ። ዶይቼ ቬለ ያነጋገራቸው የሐዋሳና የወላይታ ሶዶ ከተማ ነዋሪዎች በቀጣይ አገሪቱን የሚመራው መንግስት በተለይ የኑሮ ውድነትና የስራ አጥነትን ለመቀነስ ትኩረት ቢሰጥ ፍላጎታቸው መሆኑን ገልጸዋል።
8: ያው እንግዲህ እኔ የምናገረው እንዳለውበት ከተማ እንዳለውበት ሁኔታ ነውና ሐዋሳችን ላይ ያው ጥሩ ነው እስካሁን የምናየው ነገር። በሚቀጥለው 5 አመታት ደግሞ የተጀመሩት ነገር ያልቃሉ ብዬ ተስፋ አደርጋለሁ። ስራ አጥ ወጣቶችም ስራ አግኝተው ተመርቀው የተቀመጡ ወጣቶችም ብዙ አሉ። እኔ እስከማውቀው ድረስ የስራ እድል ይኖራቸዋል፣ ይከፈትላቸዋል ብዬ አስባለሁ። ያው ብዙ ነገር እንጠብቃለን።
9: ሁሉም ላይ ነው ምግብ የብትል ሊሲሮ ራሱ 50 ብር ገብቷል። አስባ በጣም ከባድ ነው። ምንም ቢሆን መንግስት ጣልቃ ቢገባበት ኮሪደር ሚለውን ትቶ መጀመሪያ ሰው የሚበላው የሚጠጣውን ነገር ቢያስተካክልልን። የሚለበስ ነገር ሰማይ ነክቷል፣ የምትበላው ነገር የለም እና ይሄ ላይ ቢሰራ በጣም ነው ደስ የሚለኝ።
8: ያ አሁን እንደምናቆም እንደምንሰማውም እንደምናየውም የኑሮ ውድነት በጣም ከፍተኛ ሆኗልና ኤቭሪቲንግ ሁሉም ነገር ተረጋግቶ ቆንጆ ሁኔታ ላይ እንሆናለን ብዬ አስባለሁ። ቢሆን መልካም ነው እንደዛ።
10: ምርጫ መጥቷል፣ መንግስት ምርጫ መርጠናል። የመርጠን መንግስት ግን አሁን ኑሮ ጉዳይ በጣም አሳሳቢ ሆኗል። ለምን በትክራ ተጨምሯል። ትገዛው ነገር ሁሉ ነገር የለም፣ የምናደርገው ነገር የለም። ትምህርት ቤት ራሱ ክፍያ በጣም ተጨምሯል። እሱን አሁን የመርጠን መንግስት ያንን ማሻሻ ባረገን ለእኔ ደስ ብለኛል። በእኔ በኩል
11: ኑሮ ውድነት በዚሁ ከቀጠለ ሰው መኖር የማይችልም። እውነት እኔ በራሴ ሳስበው አሁን ለምሳሌ በጣም ከብዶታል ሰው ሁሉ። በ20 ብር የሚሸጠው ጨው አሁን በዚህ ሰዓት 1 ኪሎ 100 ብር ነው እሽግ። እሱን ገዝተን መኖር አንችልም። በጣም ከባድ ነገር ነው። ይሄ ይቀሰፍ ለኛ የምመጣው።
7: ባለፉት 7 ዓመታት የሲዳማና የደቡብ ኢትዮጵያ ክልሎችን ጨምሮ በአብዛኛው የደቡባዊ የኢትዮጵያ ክፍል አንጻራዊ ሰላም የሰፈነበት ሆኖ ቆይቷል። ያም ሆኖ በሌሎች የአገሪቱ አካባቢዎች በመንግስት ወታደሮችና በታጣቂ ቡድኖች መካከል የሚካሄደው ግጭት በእነኚህ ክልሎች ምጣኔ ሀብታዊ፣ ማህበራዊና ፖለቲካዊ ተጽዕኖን ማሳደሩ አልቀረም። በሚቀጥሉት ዓመታት በሰላምና በጸጥታ ማስፈን ስራዎች ላይ መንግስት አጽንኦት ሰጥቶ መስራት አለበት ብለዋል አስተያየት ሰጪዎቹ።
12: በተለይ ከጸጥታ አንጻር ላለፉት ዓመታት በጣም ሀገራችን ውስጥ ከጸጥታው ጋር ተያይዞ የሆኑ ቦታዎች ላይ በጣም የሚሰሙና ጥሩ ያሉ ነገሮች አሉ። እነዚህ ነገሮች ላይ መንግስት በስነስርዓት አጽንኦት ሰጥቶ መስራት አለበት ብዬ አስባለሁ። ምክንያቱም ሰው ሰላም ሲኖር ነው ስራም መስራት የሚችለው፣ ፖለቲካም ሃይማኖትም መካሄድ መሆን የሚችለው አንድ ሰው ሰላሙ ሲገኝ ነው፣ ደህና ሲሆን ነው። ስለዚህ እነዚህ ነገሮች ላይ በጣም እንዲሰራ እላለሁ።
11: አሁን ከተማው እንደዚህ በጣም አምሮበታል፣ በጣም ደስ ብሎናል ለሁሉም ሰው። ግን እዚህ ደቡብ ውስጥ ሰላም ናቸው፣ ወደ ሌላ ቦታ ሰው እየተገደለ እያለቀ ነው። ይሄ ነገር እኔ አቋማለሁ። በሃይማኖት የምነሳ በዘር በቃ ዘረኝነት የሚባለው ነገር ይቁም። እሱ እንዲቀሰፍ ነው እኛ በሰላም መንገድ አንድነት ላይ ለመኖር ነው እኛ የምንፈልገው። ከዚህ በኋላ ጥላቻ ይቁም፣ ዘረኝነት ይቁም፣ በሰላማዊ መንገድ መኖር ነው የምንፈልገው።
7: የኢትዮጵያ ብሔራዊ ምርጫ ቦርድ በግንቦት 24 ምርጫ ከተካሄደባቸው ከ1139 የምርጫ ክልሎች መካከል እስካሁን የ1131 የምርጫ ክልል ውጤቶች ወደ ማረጋገጫ ማዕከላት መድረሳቸውን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትናንት በሰጡት ጋዜጣዊ መግለጫ አስታውቀዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: ቀጣዩ ዘገባ ወደ ሳውዲ አረቢያ ይወስደናል። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያን በሞት ስትቀጣ፣ ኢትዮጵያ ደግሞ 1655 ዜጎቿ በምህረት እንዲለቀቁ ማድረጓን አስታውቃለች። በሳውዲ አረቢያ የሞት ቅጣት ተበይኖባቸው ፍርዳቸውን በተለያዩ እስር ቤቶች ሆነው በመጠባበቅ ላይ የሚገኙ በርካታ ኢትዮጵያውያን እንዳሉም ከቤተሰቦቻቸው አንዱ ለዶቼ ቬለ ተናግሯል። ሂሩት መለሰ ተከታዩን ዘገባ አጠናቅራለች።
13: ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን አስታውቃለች። በሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር መረጃ መሰረት ሰኔ 1 ቀን 2018 ዓ.ም 2 ኢትዮጵያውያን በናጅራን ግዛት እንዲሁም ሰኔ 3 ቀን 2018 ዓ.ም ሌሎች 2 ኢትዮጵያውያን በአሲር ግዛት በስቅላት መገደላቸው ተዘግቧል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ አደንዛዥ እጽ ይዘው በመግባታቸው ነው መባሉም ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሳውዲ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው ማድረጉን በዚህ ሳምንት አስታውቋል። በሳውዲ አረቢያ በስቅላት ስለተገደሉትም ሆነ በምህረት ስለተለቀቁት ኢትዮጵያውያን ተጨማሪ ማብራሪያ ለማግኘት ዶቼ ቬለ ለኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የእጅ ስልክ ላይ ቢደውልም ስልካቸው አልተነሳም። ጉዳዩን በቅርበት ከሚያውቁት አንዱ ሳውዲ አረቢያ ለብዙ ዓመታት የኖረው ጋዜጠኛ ነብዩ ሲራክ ሰሞኑን የሞት ቅጣት የተፈጸመባቸው ኢትዮጵያውያን ከዚህ ቀደም ውሳኔ ተላልፎባቸው ከነበሩት መካከል መሆናቸውን ያስታውሳል። የተገደሉትም ከቅርብ ዓመታት ወዲህ የወጡ አዳዲስ ሕጎች

0: ከዚህ በፊት ያልነበረ ህግ ነው። አሁን በቅርብ አመታት ነገሮች እየባሱ ሲሄዱ ያወጡት ህግ ነው። ጫት ይዘው ወደ ድንበር ከተሞች የገቡ ኢትዮጵያውያን በርካታ ኢትዮጵያውያን ተይዘው የሞት ፍርድ እንደተፈረደባቸው በርካታ መረጃዎችን የሚደርሱኛልኝ።
1: ነብዩ እንደሚለው በእነዚህ ወንጀሎች ጥፋተኛ የሚባል ማንኛውም ዜጋ ላይ የሚተላለፈው ውሳኔም ተመሳሳይ ነው።
0: የሳውዲ መንግስት በአደንዛዥ እጽ ያስኳቸው ያላቸውን ዜጎች የትኛውም ሀገር ዜጎች በሞት ይቀጣል። ይህንን ውሳኔውን ምንም ያስለወጠ ዲፕሎማሲያዊ ግንኙነት እንዳለ እና የተያዘ መረጃ እስካሁን አላየሁም።
1: ባለፈው ሚያዝያም 3 ኢትዮጵያውያን በሳውዲ አረቢያ የሞት ቅጣት እንደተፈጸመባቸው የሰብአዊ መብት ተሟጋቹ ድርጅት Human Rights Watch አስታውቆ ነበር። የሞት ቅጣት ተፈርዶባቸው በሳውዲ እስር ቤቶች ቀናቸውን የሚጠባበቁ በመቶዎች የሚቆጠሩ ኢትዮጵያውያን እንዳሉ Human Rights Watch በወቅቱ ገልጿል። አለሙ መኮንን ለአመታት በሳውዲ እስር ቤት ሞታቸውን ከሚጠባበቁት ኢትዮጵያውያን መካከል አንዱ መሆኑን እዚያው ሳውዲ አረቢያ የሚገኘው ታላቅ ወንድሙ ኃይሌ መኮንን ለዶች ቨለ ተናግሯል።
2: ወንድሜ ነው አለሙ መኮንን ይባላል። ከታሰራ 6 አመት ነው ልጁ። በለለበት ነገር በመጣ በ3 ወር ነው ጅዳን የታሰረው። ስራ እየፈለገ ነው ነፍሰ ገዳይ ብሎ ነው ያስገቡት። በት ነገር ነፍሰ ገዳይ አድርገውት አባትየው ማለበትኝ የሟቹ አባት ማለት ነው። ወንቦ ስራ እየፈለገ ነው ያስገቡት። ወዛ ያዙትኝ ወጥቅዳት ተፈርዶበታና ወስሎታና ፍርድ ቤት ነው ሞት ፍርድ ተፈርዶበታና ነፍሰ ገዳዮቹ ጋር ነው ያለው የታሰረው። ጅዳን ያለው ፍርድ ቤቱ ሽመሽ ነው የነበረው። አሁን ይቀይሩ ሳይቀይሩ ባላቀም አሁን አባትየው እሱ ነው የገደለው ብሎ ወንቦ ማለበት ሻራ የለበትም ምንም ነገር የለበትም። ያው ዛሬ ነገ ያ ሞት እየተባበቀ ነው ያለው ማለት ነው። ምንም በለለበትም።
1: ስራ ፍለጋ በሄደበት ሰው ገልሃል ተብሎ ከአመታት በፊት ወንድሙ አለሙ መኮንን ሞት እንደተፈረደበት የገለጸው ኃይሌ መኮንን ወንድሙ ፍትህ እንዲያገኝ ቢጥርም እንዳልተሳካለት ነው የተናገረው።
2: እኔም ብጮህ በቃ የሚረዳ ሰው አጣሁኝ። ሚዲያ ላይ ሁላ ለቀኩኝ። በዚያም በቃ ኤምባሲ ላይም ሄዶ ጠይቆት የሚያውቅ የለም። ያው ምንም በለለበት በቃ ሞቱን እየተባበቀ ነው ያለው።
1: ለኤምባሲ ሄደህ ነግረሃል አንተ?
2: ኤምባሲ ሞክሬ ነበረ በፊት እዚህ ሪያድ አምባሳደር ምናምን አለ ተብሎ ሞከሩኝ። ያው ብቻ ምንም ትርጉም የለውም። እዛ የጅዳን ኤምባሲ ጅዳ ላይ የሚነበሩት ኤምባሲም ቁጥር እየተቀበሉ እየደወሉ ቆየ፣ ግን ሄዶ የጠየቀው ሰው የለም።
1: ነግረሃቸዋል? የት እንዳለ አናግረውሃል?
2: በፊት ጊዜ ሞክሬ ነበረ፣ ግን ሄዶ የጠየቀው ሰው የለም።
1: በምን አወቅ የጠየቀ ሰው እንደሌለ?
2: እሱ ደውልኛ ነው ኮለኒ። እዚሁም በጥርጣሬ ገብተው ብዙ የሚሰቃዩ ሰው አሉ። የህዝብ ባሶቹም ሆነ ምንም ሆነ ዝም እንዲያተርፉልኝ ነው የምፈልገው። ምንም በሌለበት ነገር ማለት ነው። የሰርቶ ቢሆን መቼም አንድ ሰው ቅጣቱን ማገኘት ችግር የለውም። እዚህ ሀገር ህጉ ከባድ ነው። ግን ምንም በሌለበት ነገር በቃ እኔ ብዙ እንግዲህ 6 አመት ሙሉ በቃ ብዙ ነገር እየሞከሩ ነው፣ ግን ሊሳካልኝ አልቻለም።
3: ለአሜሪካውያን የኢቦላ ማገገሚያ ማዕከል ኬንያ ውስጥ መገንባቱ ያስነሳው ተቃውሞ ይላል ቀጣዩ ዘገባ። ኬንያ ውስጥ ለአሜሪካውያን እየተገነባ ያለውን የኢቦላ ማገገሚያ ማዕከልን በመቃወም በርካታ ኬንያውያን የቱሪስት መዳረሻ ከተማ በሆነችው ናንዩኪ ከባድ ተቃውሞና አድማ አስነስተዋል። ተቃዋሚዎችን ለመበተን ፖሊስ አስለቃሽ ጋዝ የተጠቀመ ሲሆን በግጭቱ ቢያንስ የአንድ ሰው ሕይወት አልፏል፣ በርካቶች ደግሞ ጉዳት ደርሶባቸዋል ነው የተባለው። አዚብ ታደሰ ዝርዝር ዘገባ አዘጋጅታለች።
4: ኬንያውያን የአገሪቱ የቱሪስት መዳረሻ ከተማ በሆነችው ናንዩኪ ውስጥ ለአሜሪካውያን እየተገነባ ያለውን የኢቦላ ማገገሚያ ማዕከል በመቃወም በጠሩት ከፍተኛ የጎዳና ላይ አድማ ከፖሊስ ጋር ግጭት ቀስቅሷል። ለተቃውሞ አደባባይ የወጡት በሺዎች የሚቆጠሩ ኬንያውያን እንደሚሉት ኬንያ ውስጥ እስካሁን በኢቦላ ተዋሲ የተያዘ አንድም ሰው አልተመዘገበም። ስለዚህ ኬንያ ይህንን በአንዳንድ አፍሪካ አገራት እየተስፋፋ ያለን ተዋሲ ማገገሚያ መስራትና ወደ አገራዋ በበሽታው የተያዙትን ማምጣት የለባትም። በዚች ከተማና አገር ይህ ማገገሚያ አይገነባም ሲሉ ተቃዋሚዎች በናንዩኪ ጎዳናዎች ጎማ አቃጥለዋል። በፖሊስ ላይ ድንጋይ ሲወረውሩም ታይቷል። ፖሊስ በበኩሉ ተቃዋሚዎች ላይ ውሃ በመርጨት አስለቃሽ ጢስ በመተኮስ ተቃውሞውን ለመበተን ሞክሯል። ለአሜሪካውያን የኢቦላ ተዋሲ ማገገሚያ ማዕከል ግንባታን ለመቃወም አደባባይ ከወጡ ተቃዋሚዎች መካከል ቢያንስ አንድ ሰው ሞቷል። የኬንያው ፕሬዚዳንት ዊሊያም ሩቶ ይህ አወዛጋቢ እቅድ ከተሰማ በኋላ ባለፈው ሳምንት በኢቦላ

0: ዋሲ ለተጠቁ ማገገሚያ ጊዜያዊ መጠለያና 50 አልጋዎች በኬንያ የአየር ኃይል ጦር ሰፈር ላይ ኪፒያ ላይ እንዲዘጋጅ ሆኗል። ይህ የተደረገው የኬንያ ፍርድ ቤት ባለፈው ሳምንት ለአሜሪካውያን የታቀደው የኢቦላ ማገገሚያ እንዳይገነባ በጊዜያዊነት እንዲቆም ትዕዛዝ ካስተላለፈ በኋላ መሆኑ ነው። ይህ የሩቶ እርምጃ ለተቃውሞ አደባባይ ለወጡት ኬንያውያን የህይወትና የሞት ጉዳይ ነው።
1: አንድ ሰው በጥይት ተመቶ መሞቱን መረጃዎች ደርሰውናል እና እየጠየቅን ያለ ነው የኛ የጸጥታ ኃይሎች አሜሪካውያንን ለማከም የታሰበበትን ተቋም ለመጠበቅ የራሳችንን ሰዎች መግደል የጀመሩት መቼ ነው? ኢቦላን ወደ ኬንያ ማስመጣት አንፈልግም። ወደ ናንዩኪ ኢቦላን ማምጣት አንፈልግም።
0: ሌላው የናኒዮኪ ነዋሪ እንዲሁ ኢቦላን አንፈልግም ብለዋል።
1: ላይኪፒያ ውስጥ ኢቦላን አንፈልግም። ለምን ወደ ሌላ ቦታ አይወስዱትም? ስለዚህ እባክዎን ፕሬዝዳንታችን፣ እዚህ ኢቦላን አንፈልግም።
0: በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በኢቦላ ተዋሴ የተያዙ ሰዎች ቁጥር ከ600 በላይ መሆኑ በያዝነው ሳምንት መጀመሪያ ተረጋግጧል። የኬንያ ፕሬዝዳንት ዊሊያም ሩቶ በበኩላቸው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በሺህ የሚቆጠሩ የኬንያ ዜጎች በመኖራቸው ሊፈጠር የሚችለውን የኢቦላ ወረርሽኝ ስርጭትን ለመክታት አገራቸው እየተዘጋጀች ነው ብለዋል። ከነዚህ ዝግጅቶች አንዱ በኬንያ ድንበሮች ላይ የማገገሚያ ማዕከልን ማቋቋም ሲሆን፣ ይህ ደግሞ በዩናይትድ ስቴትስ ድጋፍ እየተደረገለት መሆኑን ፕሬዝዳንት ሩቶ አክለዋል።
2: Support from different countries. We have support from the United States.
1: ይህንን ሁኔታ ለመቆጣጠር ከዩናይትድ ስቴትስ ጨምሮ ከተለያዩ አገሮች ድጋፍ እያገኘን ነው። ዩናይትድ ስቴትስ በኢቦላ ተህዋሲ ለተያዙ 23 የማገገሚያ ማዕከሎች መካከል አንዱን ለማቋቋም ዝግጁነቷን አሳይታለች። ይህንን ሁኔታ ለማሸነፍ በጋራ እየሰራን ነው።
0: ሆኖም እንደ ናኒዮኪ ባሉ ቦታዎች ለሚኖረው ተራው የኬንያ ዜጋ በኢቦላ የተያዙ የውጭ ዜጎችን የማስተናገድ ውሳኔ ግን ያልተጤነበት ትክክለኛ ያልሆነ እርምጃ መሆኑን ብዙዎች ይስማማሉ።
3: የመጨረሻው ዘገባችን የአውሮፓ ህብረትና ደቡብ ኮሪያ እንዲሁም የሰሜን ኮሪያና ቻይና ጉባኤዎች የሚቃኝ ነው። የብራስልስ ወኪላችን ገበያው ንጉሥ ያጠናቅሮታል፣ እንደሚከተለው ይደመጣል።
4: የአውሮፓ ህብረትና የደቡብ ኮሪያ መሪዎች ባለፈው ሮብ እዚህ ብራስልስ ልዩ የተባለ ጉባኤ ያካሄደው የንግድና የኢኮኖሚ ግንኙነታቸውን ለማሳደግና የመከላከያና ደህንነት ትብብራቸውን ለማጠናከር የተስማሙ መሆኑ ተገልጿል። ከጥቂት ቀናት ቀደም ብሎ ደግሞ የቻይናው መሪ ፕሬዚዳንት ጂፒንግ ሰሜን ኮሪያ ፒዮንግያንግ ከተማ ድረስ ዘልቀው በሚሳይልና ኒውክለር ፕሮግራማቸው ምክንያት በምዕራባውያን ተገልለውና ማዕቀብ ተጥሎባቸው ካሉት የሰሜን ኮሪያው መሪ ፕሬዚዳንት ኪም ጋር ተገናኝተው እንደዚሁ ልዩ የተባለ ጉባኤ ማካሄዳቸው ታውቋል። የቻይናው መሪ ጂፒንግ በተለይ ፕሬዝዳንት ትራምፕ ዳግም ወደ ስልጣን ከመጡ በኋላ በአውሮፓ ህብረትና አባል መንግስታቱ መሪዎች ራሳቸው ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን አንድ በአንድ ፔጂንግ ድረስ እየሄዱ የንግድና የዲፕሎማሲ ግንኙነታቸውን የሚሿቸው መሪ ሆነዋል። ፕሬዝዳንት ትራምፕ ከአውሮፓ ወዳጆቻቸው ጋር የገቡበት የንግድ ውዝግብና በኢራን የተዘፈቁበት ጦርነት፣ አውሮፓም በዩክሬን ጦርነት ምክንያት ከሩሲያ ጋር የፈጠረው ፍጥጫና የአሜሪካና አውሮፓ ግንኙነት መሸርሸር ምዕራባውያኑ ቻይናን እንደ ንግድ አጋር፣ እንደ አደራዳሪና ተጽዕኖ ፈጣሪ አድርገው እንዲወስዱ ተገደዋል ነው የሚባለው። ሆኖም ግን ከሀገራቸው ብዙም መውጣት አይፈልጉም የሚባሉትና የዓለም መሪዎችን በመቀበል ሥራ የበዛባቸው የሚመስሉት የቻይናው መሪ ጂፒንግ ከሰሞኑ የአውሮፓ ህብረትና ደቡብ ኮሪያ ጉባኤ ቀደም ብሎ ወደ ሰሜን ኮሪያ በመዝለቅ በዓለም አቀፍና አህጉራዊ ጉዳዮች ባለሚሳይሉ ከሚባሉት የሰሜኑ ኮሪያው መሪ ፕሬዚዳንት ኪም ጋር ተወያይተው በዓለማችን የበላይነትን ለማስፈን የሚደረገውን ጥረትና ጦረኝነትን በማውገዝ ዓለም አቀፍ ሕግ እንዲከበርና የባለብዙ ወገን ዲፕሎማሲ ተግባራዊ እንዲሆን ጥሪ ማድረጋቸው በብዙዎች ዘንድ ያልተጠበቀ ሆኖ ታይቷል። የፕሬዚዳንት ጂፒንግን የሰሜን ኮሪያ ያልተጠበቀ ጉብኝት ትርጉምና እንደምታን በፔንሲልቬኒያ ዩኒቨርሲቲ የቻይና ጥናት ማዕከል ተመራማሪ የሆኑት ዶክተር አሮን ግላሰርማን እንደሚሉት በአንድ በኩል ቻይና የሰሜን ኮሪያ የምንጊዜም ታማኝ ወዳጅ መሆኗን ለማረጋገጥና በሌላ በኩል ደግሞ ለዓለምና በተለይም ለአሜሪካ ያለ ቻይና ተሳትፎና አመራር ምንም አይነት የሁለቱ ኮሪያዎች ድርድር ወይም ዘላቂ ሰላም የማስፈን ጥረት ሊሳካ እንደማይችል ለማሳየት ነው።
5: Of the Korean conflict and there's no long-term peace and stability on the Korean peninsula without China playing a leading role.
4: በሶል የሴግናግ ዩኒቨርሲቲ ዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ሃና ሃኪም በበኩላቸው ሰሜን ኮሪያ ከሩሲያ ጎን በመሰለፍ በዩክሬን የምትካሄደው ጦርነትና የምትሰጠው ድጋፍ በተጨማሪ የቻይናው መሪ የሰሜን ኮሪያ ጉብኝትና የጋራ መግለጫ በአሜሪካ አንጻር አንድ የሶስትዮሽ ኃይል እየተገነባ መሆኑን ያሳያል ነው የሚሉት።
6: We're witnessing this growing consolidation of a North Korea-China-Russia axis.
4: በሰሜን ኮሪያ ቻይናና ሩሲያ መካከል የሶስትዮሽ ጥምረት አለ። ይህ ጥምረትም በአሜሪካን አንጻር የቆመ መሆኑ ግልጽ ነው ሲሉም ያለም አቀፍ ግንኙነቱ ቀውስና የጂኦፖለቲካ ውጥረት የፈጠረውን አዲስ የኃይል አሰላለፍ አመላክተዋል። የአውሮፓ ህብረት በተዘዋዋሪም ቢሆን እየተዋጋ ያለውን ሩሲያን በመሳሪያና ወታደሮች በመላክ ጭምር እያገዘች ካለችው የሰሜን ኮሪያ ጋር ቻይና ግንኙነቷን ማጠናከሯ ያሳሰበ መሆኑ ግልጽ ሲሆን ባለፈው ሮብ ብራስልስ ላይ የተካሄደው 11ኛው የአውሮፓ ህብረትና የደቡብ ኮሪያ የጋራ ጉባኤም ከዚህ አንጻር ልዩና ወቅታዊ እንደሆነ ነው በብዙዎች የታመነው። ደቡብ ኮሪያ ከአውሮፓ ህብረት ጋር ካላት የገበያና የንግድ ትስስር በተጨማሪ በተለይ አሜሪካ ለዩክሬን የምትሰጠውን የመሳሪያ ድጋፍ ከቀነሰች ወዲህ ለዩክሬንም ሆነ ለህብረቱ አባል አገራት የጦር መሳሪያ በማቅረብ በኩል በቀዳሚነት የምትጠቀስ ሲሆን ለዚህም የኮሚሽኑና የካውንስሉ ፕሬዚዳንቶች ምስጋናቸውን በሶስትዮሹ የጋዜጣዊ መግለጫ ወቅት አሰምተዋል። ወይዘሮ ቮንደርላይን ደቡብ ኮሪያ ሩሲያ ዩክሬንን ከወረረችበት የመጀመሪያው ቀን ጀምሮ ያወገዘች መሆኑን ጠቅሰው በአደባባይ አመስግነዋል።
6: And your country has given vital support to our Ukrainian friends in their fight for liberation. For this, we are very, very thankful.
4: የካውንስሉ ፕሬዝዳንት አንቶኒዮ ኮስታም እንደዚሁ በሶስትዮሹ ጋዜጣዊ መግለጫ ወቅት ደቡብ ኮሪያ ለዩክሬን ለምትሰጠው ድጋፍ ህብረቱ አድናቆት ያለው መሆኑን አስታውቀዋል።
7: The European Union strongly appreciate the Republic of Korea's cooperation and its assistance to Ukraine.
4: የፖለቲካ ታዛቢዎች እንደሚሉት ግን የፒዮንጋንግና የብራስልስ የሰሞኑ ጉባኤዎች የሁለተኛውን ዓለም ጦርነት ማብቃት ተከትሎ የተፈጠሩትና የቀዝቃዛውን ጦርነት ዘልቀው እስካሁን ለየብቻ ግን ደግሞ በባላንጣነት የቆዩት ሁለቱ ኮሪያዎች በአሁኑ ወቅትም የዓለማችን ምዕራብና ምስራቅ ተቀናቃኝና ተፎካካሪ ኃይሎች በየራሳቸው ጎን ለማሰለፍ እየተራወጡ መሆኑን የሚያሳዩ ናቸው። ገበያው ንጉሴ ለዲደብሊው ብራስልስ።
3: የዜና መጽሔታችን የስካሁን ነበር። አሁን መጪው እሁድ የሚተላለፈው የንዋይ ዝግጅታችን ላስተዋውቃችሁ። በምርጫው ከሚያሸንፈው መንግሥት በመጪው 5 የሥልጣን ዓመታት ምን ይጠበቃል? ባለፈው ግንቦት 24 ቀን 2018 ዓ.ም በኢትዮጵያ ከ54 ሚሊዮን በላይ ምራጮች የተመዘገቡበት ጠቅላላ ምርጫ መካሄዱ ይታወቃል። የትግራይ ክልልን ሳይጨምር በ11 ክልሎችና ሁለት የከተማ አስተዳደሮች የተካሄደው 7ኛው ጠቅላላ ምርጫ በ1139 አጠቃላይ የምርጫ ክልሎች የ42 የፖለቲካ ፓርቲዎች አባላትና 80 የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች ተወዳድረውበታል። እንደ ምርጫ ቦርድ መረጃ ምርጫው ከተካሄደበት ቀን ጀምሮ በ20 ቀናት ውስጥ የመጨረሻው ውጤት ይፋ ይሆናል ተብሏል። በሀገሪቱ ህገ መንግስት መሰረትም አብላጫ ድምጽ ያገኘ ፓርቲ ወይም ፓርቲዎች መንግስት ይመሰርታሉ። ያም ሆኖ የዘንድሮው 7ኛ ጠቅላላ ምርጫ የተካሄደው የኑሮ ውድነት፣ ስራ አጥነት የመሳሰሉ የኢኮኖሚ ችግሮች ባየሉበትና በተለያዩ የሀገሪቱ አካባቢዎች ግጭት፣ መፈናቀል እና ሞት የየዕለት ዜና በሆነበት ነው። በተለይ በአማራና በኦሮሚያ ክልሎች የተከሰቱ የጸጥታ ችግሮች የድምጽ መስጠት ሂደትን እስከ ማጓል ደርሷል። በሌላ በኩል በፕሪቶሪያ ስምምነት የተቋጨው የሰሜን ጦርነት ያገረሻል የሚል ስጋት ያየለበትና ህወሓት እንዲሁም በፌደራል መንግስት መካከል እንደገና ውጥረት የነገሰበትም ነው። ለመሆኑ በመርጫው አሸናፊ ሆኖ መንግስት ከመመስረተው አመራር በመጪዎቹ 5 የስልጣን አመታት በዋናነት ምን ይተበቃል? ቅድሚያ የሚሰጠው አንገብጋቢ ጉዳይስ የቱ ነው? የዚህ ሳምንት የንዋይ ዝግጅት ትኩረት ነው። በውይይቱ ከተነሱ ሐሳቦች ጥቂቶችን እንሆም።
8: የችግራችን በጣም መጠነ ሰፊ ነው። እኔ የምቀጥለው መንግስት ማድረግ አለበት ብዬ ከምለው ማንም ያሸንፍ ማንም የመጀመሪያው አጀንዳው የሰላም ጥያቄ ነው። ሰላም ከሌለ ምንም ነገር ሊካሄድ አይችልም። ቢዝነሱም አይካሄድም። ሰው በሰላም መንገድ ላይ አይጓጓዝም። ሰዎች ልጆቻቸውን ትምህርት ቤት ማድረስ አይችሉም። ሰላም እጅግ በጣም ወሳኝ ነገር ነው። ይህን ሰላም ደግሞ ለማምጣት አንድ ወገን ዝም ብሎ ፍላጎት ስላለው ብቻ የሚያመጣው ነገር አለ። በጣም ብዙ ባለድርሻ አካላት አሉ። ወሳኙ ግን መንግስት ይህን ስልጣን የሚወስደው ከዚህ ምርጫ በኋላ ፖለቲካ ስልጣን የሚወስደው መንግስት የራሱ ስራ አድርጎ በተቀዳሚነት ከምንም በላይ ደግሜ እላለሁ፣ ከውጭ ግንኙነት፣ ከኢኮኖሚው፣ ከትምህርት ፖሊሲው ከምንም በላይ እንደ አንደኛ ደረጃ አጀንዳ አድርጎ መውሰድ አለበት የሰላም ጥያቄ ነው። ይህን ሰላም ጥያቄ መንግስት ለሆነ ብቻ እሱ ተቀዳሚ እርምጃ ወስዶ ተቃዋሚ ኃይላትን ንውስጥ ቁጭ ብለን እናውራ ብሎ የመጠየቅ ግዴታ አለበት። መብት አይደለም።
9: ለአንደኛው የሰላም እጦት ነው። ሁለተኛው በሀገሪቷ ውስጥ ያለው ስር የሰደደ እና ከቁጥጥር ውጭ የወጣ የሚመስለው የሙስና ሁኔታ ነው። ሶስተኛው ደግሞ የኑሮ ውድነቱ እና የኑሮ ውድነቱ ያስከተላቸው የኢኮኖሚ ችግሮች ናቸው። እነዚህ ምንም ጊዜ የሚሰጣቸው ነገሮች አይደሉም። ከዚህ በኋላ ማንም ሀገሪቷን ይምራ፣ ግን እነዚህ የህዝብ ተቀዳሚ ጥያቄዎች ስለሆኑ እነዚህ ጥያቄዎች መመለስ አለባቸው። ብልጽግና የሚባለው ፓርቲ እና አመራሮቹ አገርን አረጋግቶ የፖለቲካ አውዱን አስተካክሎ ለሁሉም ተቃዋሚዎች በር ከፍቶ ወደ ውይይት የመምጣት ፍላጎት አይታይባቸውም። እንደዚህ በሚሆንበት ጊዜ አስገዳጅ ሁኔታዎች ሁሉ ሊፈጠሩ ይችላሉ። ይሄ የተጀመረው ትንቅ ደማፋሳሽ ሁኔታ የህዝብ አመፅ ሁሉ ሊቀጣጠል ይችላል። ያኔ ተገደው ሊያደርጉት ይችላሉ። ዛሬ በውድ እንዲያደርጉት ላለፉት 5-6 ዓመታት ስንለምናቸው የነበረው እርቅ ነው የሚሻለው፣ ድርድር ነው የሚሻለው፣ ለውይይት በር ክፈቱ። ለብልጽግና ፓርቲ እኔ አፒል ማድረገው እባካችሁን ይቺ ሀገር ወደ መጥፎ አደጋ ሄዳ በየቦታው ትርምስ ነው ያለው። ወደ አደገኛ ሁኔታ ውስጥ ከመሄዷ በፊት እንደው ከመንግስት ምስረታቸውን በፊት አሁን ነገ ከነገ ወዲያ ሳይሉ ለድርድር ሁሉንም አካላት መጥራት አለባቸው። ሌሎቹም አካላቶች ለዛ ድርድር በር መክፈት አለባቸው።
10: ምንም ጥያቄ የለውም። ሁለቱ ተናጋሪዎች እንዳሉት ቅድሚያ ሊሰጠው የሚገባው የሰላም ጉዳይ ነው። ኢትዮጵያ አሁን አዲስ አበባ እየሆነች ነው። ሌሎቹ አካባቢዎች በየራሳቸው መንገድ ከታጣቂም ጋር እየተናነቁ ወይም እያደፈጡና እያመለጡ ነው የሚኖሩት። በነገራችን ላይ የአዲስ አበባ ህዝብ ብዛትን እንዲህ ረጋ ብሎ ላስተዋለ ሰው በጣም የተጨናነቀች ከተማ ሆናለች። እርግጥ ነው ብዙ አዳዲስ ነገሮች ተሰርተዋል፣ ግን የዛኑ ያክል የህዝቡ ቁጥር አይሏል። ይሄ በመዋለድ ብቻ የሆነ ሳይሆን ከየክፍለ ሀገር ከተሞች እና አቅም ያለው ሰው ቤተሰቡን እየያዘ ወደ አዲስ አበባ እየሄደ ነው፣ ስራውንም እያቋረጠ። ምክንያቱም ጸጥታውም ሊያሰራው አልቻለም። በውርንጭትና መተሐራ መካከል በጣም ትልቁ ሃይዌይ ያለበት መንገድ ነው ያ። ወደ ድሬዳዋም በፊት ወደ አሰብ ወይም ወደዛ አካባቢ የሚሄድ ምስራቁን የሚያገናኝ ነው። እዛ አካባቢ አሁን መንቀሳቀስ አይቻልም። ከደሴ ደብረ ብርሃን መሄድ አይቻልም በመኪና። ከአዲስ አበባ ጎጃም ወይም አባይ ወንዝ ድረስ መሄድም አይቻልም። በጣም አሳሳቢ ነው። ስለዚህ ጸጥታ ወይም ሰላም ሲባል ዝም ብለን ብቻ የምንገልጸው ሳይሆን የሁሉም መሰረት ነው። ስለ ሙስና ቅድም ተነስቷል፣ የኢኮኖሚ ችግር ተነስቷል። እውነት ነው የኢኮኖሚ ችግር አለ። ነገር ግን ጸጥታው ሰፍኖ ስለ ኢኮኖሚው ይሁን ስለ ሙስናው ማውራት ካልተቻለ በጣም አስቸጋሪ ነው። ወደፊት የሚመሰረተው መንግስት እስከዛሬ ያለው ይሁን ሌላ አዲስ መንግስት ይሁን ዋና አጀንዳ ሊያደርገው የሚገባው የሀገሪቱን ሰላምና ደህንነት፣ ህግና ስርዓትን ማስከበር ነው።
3: ፀሐይ ጫኔ መራችው ይህን ውይይት። በመጪው እሁድ ከዓለም ዜና ቀጥሎ ይቀርባል፣ እንድትከታተሉት እንጋብዛለን። ውድ አድማጮች እንግዲህ ከወጣቶች ዓለም ከመቅረቡ በፊት አጭር የሙዚቃ ቆይታ እናደርጋለን።

0: ቡና አምሮታል? መቼስ ከዚህ ከስቱዲዮ እጣኑ ጨሰስ አድርገን አንካብዛችሁ ነገር። ይሁንና ባልደረባችን ልደት አበበ ወደ አዲስ አበባ ጎፋ መብራት ኃይል ኮንዶሚኒየም ወስዳ ቡና በማፍራት የሚተዳደረውን ወጣ ሳሙኤልን ታስተዋውቀናለች። ስራው መንገድ ዳር ከመለመን ቢሻልም ብዙ ፈተና አለው ይላል ወጣ ሳሙኤል። ወንድ በመሆኑ ሰዎች እንደሚስቁበትም በማከል ፈተናው ይህ ብቻ አይደለም። ልደት አበበ አነጋግሯታለች። ዝግጅቱን ያዳመጣችሁ የወጣ ሳሙኤል ቡናን የጠጣችሁ ጻፉልን ተወያይበት ቀጥሎ ይቀርባል።
1: የወጣቶች ዓለም
2: ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። የዛሬው እንግዳችን ሳሙኤል በቀለ ይባላል። ሳሙኤል አዲስ አበባ ውስጥ ጉፋ መብራት ኃይል ኮንዶሚኒየም የሚባል ቦታ ቡና አፍልቶ መሸጥ ከጀመረ አንድ አመት ሆኖታል። የአንድ ሱቅ በራፍ ላይ ከፕላስቲክ የተሰራ ትንሽዬ ረክቦት ላይ ጥቂት ስኒዎችን ደርድሮ በጅብና ቡና አፍልቶ ይሸጣል። ከፊቱ ጥቂት ከፕላስቲክ የተሰሩ መቀመጫዎች ተዘጋጅተዋል። ሰዎች ስለኔ ብዙ ይላሉ ይላል ሳሙኤል። አፍልቶ የሚሸጠው ቡና ጥሩ ስለሆነ ወይስ ወንድ ሆኖ በረንዳ ላይ ቡና በማፍላቱ?
3: መንገድ ላይ ሁኜ እንደዚህ ስለሰራው ለነሱ ሌላ ነገር አሰቡ። እንደዚህ ነው በቃ እንደፊት ነው የምትሄደው እንደፊት ነው የምትሰራ ምናምን ያሉ። እሱ ደግሞ ለእኔ በቃ ምን ማድረግ እችላለሁ በቃ ስጅቡን ቻልኩት። በቃ እኔ ስራዬን ብቻ መረጥኩ። ምክንያቱም ወርቃለሁ ወጥቼ አሁን ምለምን መንገድ ዳር ማንም ዳቦ የሚገዛልኝ ሰው ስለሌለ ማለት ነው።
2: ሳሙኤል ወደዚህ ስራ ከመግባቱም በፊት ጎዳና ላይ ሊወድቅ እንደነበረና ስራ እንዳልነበረው ገልጾልናል።
3: በቃ መሄጃ ስላጣሁት በቃ ስራን ስላልነበረኝ በቃ መራ ስላጣሁት እንደዚህ አይነት ስራ ጀመርኩ። እንደጀምር ያደረገችኝ አንድ እናት ነበረች፣ ከስተመሪ ነበረች። አታውቀኝም። እዛ ቡና ቤት ተቀጥሬ የሰው ቤት የነበርኩበት ሰዓት ሲሰራ የነበርኩበት ሰዓት ስራዬን አይታ እንደ ራሴ ስራ ነው የምትሰራ አንተ ጎበዝ ነህ የራሴ ቢኖር ጥሩ ነበረ ምናምን ብላ ለእኔ ስላዘነች ከዛ በኋላ ነው እንደውም ብር አግዛለሁ በሳ ብር ነው እቺ በር ላይ ወጥቼ ስራ የጀመር። እኔ አምስት ሳንቲም ነበረኝና አውታ ብድር ሰጥተኝ እቃ ገዝታ ራሷ ከኔ ጋር ሆና ያቺ ስራ አስጀመረችው ያቺ በረንዳ ላይ ማለት ነው።
2: ቡርና ውስጥ ዘመድ ቤት እንደነበር የሚናገረው ሳሙኤል ምንም እንኳን ወላጆች ቢኖሩትም በማንኛቸውም ዘንድ ልጆች ማግኘት ያለባቸውን ፍቅርና እንክብካቤ አግኝቶ እንዳላደገ ይናገራል።
3: ምንም በቃ ተደስቼ አላውቅም። ምክንያቱም ከልጅነቴ ጀምሮ እኔ እስከ ዛሬ ድረስ በስራ ነው ያደግኩት። ተቸግሬ በራብ ምናምን በቃ ልብስ ምገዛልን ሰው የለም፣ ጫማ ምገዛልን ሰው የለም። በቃ በዛ በቃ ተቸግሬ ነው ካፌ ላይም ስሰራ ቆይቻለሁ። ከዛ ደግሞ ያገኘሁት ገንዘብ ለቤት ወጪ አድርግ ነበረ። እኔ አጎቴ ቤት የነበርኩበት ሰዓት ለእነሱ የቤቱ ወጪ ምናምን ሸፍን ምናምን ተብዬ እቃ ምናምን ገዛለሁ። ወላጆቼ እኔ ጋ አልነበሩም። እኔ በትንሹ ነው እነሱ ጋር የመጣሁት። ከዛ በኋላ በቃ እነሱ ጋር ነው የቆየሁት።
2: በህይወት አሉ የሉም ወላጆች?
3: አሉ አሉ፣ ግን ለእኔ ምንም የሚያደርጉት ነገር የለም። ከመጣሁ በኋላ ግን እንደ ቤት ሰራተኛ ነው ያደግኩት እነሱ ጋር ማለት ነው።
2: ስለዚህ ጨርሶ ትምህርት ቤት ሄደህ አታውቅም?
3: ያስተማረኝ ሰው የለም።
2: ስንት አመት ነው?
3: 25
2: እሺ። ታዲያ አሁን ቡና ስትሸጥም ቢሆን የተወሰነ ሂሳብ መስራት ያስፈልግሃልና እሱን እንዴት ትችልበታለህ?
3: እሱን አውቃለሁ። መጀመሪያ በስልክ ስለምት ስላልኩ ካልኩሌት ማድረግ እሱ ችግር የለውም።
2: የሳሙኤል ከፍተኛ ችግር ስነ ልቦናው ላይ የደረሰው ጉዳት ነው።
3: በቃ አንዳንዴ እንደውም ብዙ ነገር አስባለሁ። ራስን እንከላት ከሁሉ አስባለሁ። አንዳንዴ መረዝ ብሎኝ ማለት ነው።
2: በምን የተነሳ
3: የሚያህን ቦታ ነኝ ያሉት? በቃ ብዙ ሰው ስለኔ ስለሚያወራ ብዙ ሞራዮች ሚናካስ አለ። ሰው በቃ ብዙ ነገር ይላል፣ ይስቅባል፣ ምን ይላል። በቃ ወንድ ሆኖ እንዲበር እንደ ላይ ቡና ያፈላል ምናምን ስሉት በቃ ስድቦች ምናምን አሉ። ለዛ ብዬ በቃ ብዙ ነገር ውስጥ እገባለሁ። ለአንተ ይህን ከምትሰራ ሞት ይሻላል ብሎ የሚተፉብን ሰዎች ነበሩ ከዚህ በፊት ማለት ነው።
2: እንደዚህ ስድብ የሚሰድቡ ወጣቶቹ ናቸው ወይስ በእድሜ ገፋ ያሉ ናቸው?
3: ወጣቶቹ ናቸው። አንዳንዶቹ ትልቅ ሰዎቹ ዝም ብሎ እየሳቁብኝ እያልፋሉ። እንዴ ወንድ ልጅ ቡና ያፈላል እንዴት ነው ምናምን ብሎ አንዳንዶቹ ደግሞ ግርም ብሎ አይዞ በርታ በርታ ወንድማችን ብሎ የሚጠይቁም አሉ። ግን አብዛኛው አንዳንዶቹ በቃ ወጣቶቹ አሁን በቃ እንዴት ምስማም ምናምን ብሎ በቃ እንደዚህ ሲያዩኝ ሲስቁብኝ ዞር ብሎ ሲያዩኝ እየሳቁ በቃ ሲያልፍ ነው የሚያቸው ብዙ ጊዜ።

0: የሳሙኤል ህልም ትልቅ ነው። ለጊዜው ግን ስራው ከእጅ ወደ አፍና ኑሮውን ለማሸነፍ ነው። የሚሰራበትና የሚኖርበት ቦታ በጣም የተራራቁ ናቸው።
1: ተወሰኑ ደንበኞች አሉኝ፣ ግን እስከዚህ አይደለም። በቃ እኔ የምቀይር ነገር አይደለም። እኔ የሚያገኘው ገቢ መልሼ የቡና ገዛበታለሁ፣ ይቃ ገዛበታለሁ፣ የቤት ክራይ ከፍላለሁ፣ የታክስ አለኝ። ታክስ 2000 ምናምን አወጣለሁ በወር። ሰፈሬ ከአውቶቡስ ተራ ነው። ወደ ማብራት ኮንዶሚኒየም ነው የምሰራ እና በቀን በቃ የታክስ ነው። በቃ ወጪ ስላለብኝ የቤት ክራይ አለብኝ፣ የታክስ አለብኝ። በቃ ምንም ያተርፎ ነገር የለም። ይሄ ራሱ ከሸፈነልኝ አንድ ነገር ነው እንጂ ከዛ ተርፎ ምንም የሚያደርግ ነገር የለም። አሁን እኔ በጣም የታገልኩ ነው። ከጠዋት 12 ሰዓት ነው ስራ ቦታ ከፍቶ 10:30 እነሳለሁ። ከዛ ግን 12 ሰዓት ከፍታለሁ፣ ማታ 2 ሰዓት ዘጋለሁ፣ ስራ ቦታ ማለት ነው። በቃ ከጠዋት እስከ ማታ ነው የምሰራ። ግን ምንም ለስራ ሰንስ ያላቅም ሰራለሁ፣ ግን ይሄን አክል አይደለም ስራው ማለት ነው።
0: እቃህን ተሸክመ ነው በየቀኑ የምትጓዘው ወይስ የሆነ ቦታ ቆልፈ ነው የምትሄደው?
1: ሰው ተባብሮኝ የሆነ ቦታ ያስቀመጥኩ ነው አሁን ላይ። ግን ደግሞ ተነስቼ አወጣለሁ፣ ከዛ እጃ ከፍታለሁ፣ ማታ ማታ ደግሞ ይዛ አስገብቼ ነው የምሄደው።
0: የሳሙኤል ስራ ከሰው ጋር የሚያገናኝ ነው። በሌላ በኩል ደግሞ የሰዎች በተለይም መጥፎ አስተያየቶች በህይወቱ ላይ ከፍተኛ ተጽዕኖ እየፈጠሩ ይገኛሉ። ሳሙኤል በዚህ አጋጣሚ ለማህበረሰቡ የሚያስተላልፈው መልእክት፣
1: እኔ ስራ ነው ሰራሁት እንጂ መቼም ሌብነት አልሰራውም። የማይሆን ነገር ስራ አልሰራውም። ይሄ ስራ ነው ሰርቼ ያኖረኛል ብዬ ስላሰብኩ ነው እንጂ እዚህ ላይ በረንዳ ላይ ሁኜ ማንም ዝም ስለማይል፣ እኔ ደግሞ ከዚህ የሆነ ቤት አግኝቼ የሆነ ቤት ላይ ቢሰራ በጣም ደስ ይለኝ ነበር።
0: አሁን አንተን ሰዎች የሚሰድቡህ በረንዳ ላይ ቡናውን ስላፈላህ ነው እንጂ አሁን አንድ ካፌ ውስጥ ቢሆን ኖሮ ችግር አያመጣም ነበር?
1: እንደዛማ ይሻል ነበረ። ግን አዎ በረንዳ ላይ ስለሆንኩ ነው ይመስለኛል። እንዳሳብ ቢያገዙኝ ደስ ይለኛል። ቢያገዙኝ ከዚህ በረንዳ ላይ ወጥቼ ትልቅ ቦታ ላይ ቢደርስ ደስ ይለኛል። ወይም እንደ ኮፍያ ቤት እንደዛ ከፍቼ ቢሰራ ወይም ደግሞ ከዚህ ሀገር ራሱ ብወጣ ደስ ይለኛል። ድል አግኝቼ በጣም ነው ደስ የምለኝ።

0: በበርካታ ፈተናዎች ውስጥ እያለፈ ያለው ሳሙኤል ሴቶች በሚያዘወትሩት የሥራ ዘርፍ መሰማራት ለሚፈልጉ ወንድ ወጣቶች የሚያስተላልፈው መልእክት ጠንክሮ መስራትን ነው።
1: ሌብነት ጥሩ አይደለም። ሌብነት ያስነካል። ሌብነት ከባድ ነው። እኔ ግን ሰርቼ በላቤ ማግኘት ነው ስለፈለግኩ ነው። ተጅቡን የቻልኩት ሰው የምለውን ነገር ሰምቼ እንዳልሰማው ሰው እያለፍኩ ስራዬን ብቻ መርጬ ማታ ማታ ልደታ ቤተክርስቲያን ሄዳለሁ። ከስራ መልስ 2 ሰዓት ከዚህ እወጣለሁ። 3 ሰዓት እዛ ቤተክርስቲያን እገባለሁ። እዛ አለቅሳለሁ። ከዛ ወደ ቤት እገባለሁ። ነገ ደግሞ ሌላ ቀን እስከሚወጣልን ድረስ ጠብቃለሁ በምለው እንደዛ በቃ እያረግኩ እኖራለሁ ማለት ነው። ስለዚህ ሰዎች ደግሞ እንደዚህ ቢሰሩ ሌላ ስራም ቢያገኙ ንስሮም ለምን አይሆንም? የራሱ ስለሚደርስ ነገር የለም። ግን ስድብ ከባድ ነው። የሰው ነገር መውሰድም ከባድ ነው። እንደኔ ስራ ያስከብራል እንጂ አያስንቅም። ግን ይሄ የማውን ነገር አልሰራውም። ምን እንደሆነ ብቻ ግራ የሚያጋባ ነገር ነው። ለምን እንደምሰድቡኝ አላውቅም። እንትን ስራ እኔ ስራ ማንም የሚሆን ማንም ስራ አልንቅም።
0: ሳሙኤል ቡና ማፍላት ብቻ ሳይሆን በርካታ የቤት ውስጥ ስራዎችንም ይችላል። ስራ አልንቅም ይላል።
1: እዛ ያደኩት ቤት እንደ ቤት ሰራተኛ ነበረ። ምንም ነገር የቤቱ ጉዳይ አይቀርም ነበረ። እኔ የምሰራ ሁሉ ነገሩን ታሰራኛለች። ቡና ማታውም ወጥ በስርዓት ቡኮም ልጥ አቦካለሁ፣ አብስ ትጨምራለሁ። እንጀራ ብቻ ነው የምትጋግሩ እሷ። ሁሉ ነገሩ ልብስ ማጠባ፣ ቤት ማጽዳት፣ ሁሉ ነገሩ ሰራ ነው ቆየሁት። ከዛ በኋላ ግን ከፍ ያልኩ ሲመጣ ደግሞ ወጥቼ ካፌ ላይ ስራ ተቀጥሬ ስራ ጀመርኩ። ካፌ ላይ ደግሞ ብርጭቆ አጣቢ ገብቼ 1-2 ወር ሰራው እና ከዛ መስተንግዶ ስለብ ከዛ ወጥቼ መስተንግዶ ሌላ ቦታ ደግሞ ገብቼ መስራት ጀመርኩ። ከዛ ደግሞ ያልኩ ቆይቼ ደግሞ ሌላ ቦታ ደግሞ እንደዛ ወጥቼ ሆቴል ላይ ገባሁት። ሆቴል ላይ ሰርቻለሁ፣ ብዙ ቦታ ሰርቻለሁ።
0: የወደፊት ህልምህ ምንድን ነው?
1: ወደፊት አላማዬማ ፈጣሪ ምረዳኝ እንደ ማንኛውም ሰው የሆነ ስራ ይዤ ቋሚ የሆነ ስራ ይዤ ቦታ ይዤ ቤት ኖሮኝ ለእኔ አልፎልኝ ሰው ምረዳበት ሰው የሚያግዝበት እግዚአብሔር ቢያደርግልኝ ደስ ነበረ
0: ይላል የጀበና ቡና በመሸጥ ኑሮውን የሚገፋው ወጣት ሳሙኤል በቀለ። የህይወት ተሞክሮን ለማካፈል ፈቃደኛ ስለነበር እያመሰገንኩ የምሰናበታችሁ ልደት አበበ ነኝ። መልካም ሳምንት።
2: የማጠቃለያ ዜና። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የተመራ የልኡካን ቡድን ወደ መቀለ መጓዙ ተሰማ። የቡድኑ መሪ የጉዟቸው ዓላማ ሁኔታዎች እንዳይባባሱ አስቀድሞ ለማርገብ ነው ብለዋል። የትግራይ ክልል ባለስልጣናት ለዳግም ጦርነት እየተዘጋጀ ነው መባሉን ውድቅ ማድረጋቸውን አጃንስ ፍራንስ ፕረስ ዘገበ። ላክሯ ለተሰኘው ጋዜጣ የምትዘግበው ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን አሽወልካ አወጣቸው ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። የኢራን ባለሥልጣናት በበኩላቸው ጠላቶቻችን ያሏቸውን አሜሪካንና እስራኤልን ከኃይል በቀር የድርድር ቋንቋ አይገባቸውም ብሏል። ውድ አድማጮች የዛሬው ስርጭታችን በዚሁ አብቅቷል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ነገ በተመሳሳይ ሰዓት እንደምንገናኝ ተስፋ በማድረግ የምሰናበታችሁ አስተናጋጃችሁ እኔ ዮሐንስ ገብረ እግዚአብሔር ነበርኩ። በሰላም ደሩም።